ወይትቀደሰ ወይትን ያለ ወይት የባዶና እስማቤ ስባቴ ሆ ቅዱስ አያል ወቡሩክ ስማ እግዚኦ ወሬ እግዚኦ ወተሳል እግዚኦ በግዝ የጸዋይ ኮከ በግዝ የጸለይ ኮከ አንተ አወፅም ሰማይ ምነድሎ ማደረከ ህርወይና ዋሴ ክስምንድሎ አሌ ካርያም ከበራብሌ ዋሴኒ ዋሴ አረሃሌ ግኒ ሃሌ አረ

ሳነ ዘይሪ ኩሎ ከልብነ ጻድቅ ከዊኖ መሃሪ ከዊኖ ሩቅማት ከዊኖ ወውዛ ምረት ከዊኖ በባላነ ሰወረነ ወብዛ ሳሎ ወብዛ ምረቱ አቆሞ ጽድቃ ጸድቀነ ንለመጠን ዘንበለ ግዛት እግዚአብሔር የዚያን የሲባይታ ኳ ስሙ ለእግዚአብሔር

0: ሰላም
1: ሰላም
0: ይሁን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ይሁን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ይሁን መካነ